0: ወስለ እትለ ወስጀል ካንፈላክ ባውድስለ ማንታማ ወድስትንሽንደ ዱንያ ዛፍሽ ደን ሰሩል ትስንታ በለም ባውጀት ትለህ ወጥምንተ
1: Druga glasba po celem svetu z radijem Agora.